ገብቶን ባልማት መቸገር ለሰሚ ውግራ ነው የሚያደናግር የሶስት አልማት ምርጫ ነው ስላስጨነቀኝ ሮርክ ተሽላ ነው ስላየችኝ ሄድኩኝ ከጥሩ ወርቅ አልማዞቹን ትቼ አላዋጣ ቢለኝ ነገሩን ደ